0: እኔ አስፋ ወሰን አስራተ ካሳ ነኝ። በዛሬውም ቀን በአትቦክ ራዲዮ 96.5
1: Hey, this is Jennifer Lopez and you are listening to my new single
2: Here is
3: Vatvogradio 96.5